ዩኒቨርሲቲ ትግረ ፊርማ ከሰራሪ ሽረላ ባለሙያ ሰኒ ሴኝ አላ ከምራን ልትንን ደደሆነ ሎቀት ሲኝ አኮይ ሳበ ይሽረን ዲስ ኢስ ባውቾ ሬዲዮ ኮርፖሬሽን ቢአርሲ ኔክስት ኦን ደ ሸዶ ኢስ ዘ ወርልድ ኒውስ ፖድካስት ሲቲዩን